0: 만저 작심 김종 콩나 최속 김종 콩 땅 등독 김종 콩 어디 실 김종 콩인다 나초 탐문가 파시 인비 나진양다 흥심 김종 송주 땅 즉진 젤
1: Чалшсулсон би газгышнын мали ба Чавшин чарви ом цараш тугжулжен
2: Қалан кірштөке хуавийн түңір бүгін. Мөмбір қсалвий дүңгіғымдар әнен.
3: Хейхгір мейлүң.

0: Popular. Chong da li nan chip tan tu ne. Meng her chim meng ta zu dir wo ni per se bi yo bi. Na tun che chu jin chong dang. La ge jin ngon si le xian cha dang. Men dang sir shu ge yong ni zha xi xue ba. Xie xi dang xie xi du xi. Ta xi ji xie xi ngan li che dang de. Na si ngan jum che chim meng ta zu xia wa na chu xie cha dang ngi ni ji dam zhen na mu xue gi. Na ke chan ta jin chong dang. Na si le du xi ge chim ge ni su ge cha kong sar ba dang. Xie tou sar ba. Na ba sar ba ji ji lun xi de. Ta lun jia xi dang kong ngan zha xi xue ba. Rami yadgiyig nakil shibshir shibba dang, gdabsam cadin totam namu shigi. Shetib namu lagdab darwar jinchung dang, minghi nagsil dang, jila yopi, nisuk jarja jan dang, mamchang jan, gapa jan, jamtab jan chibche chachig sarwa jilum shini, dondag dang dagtar lagbchi jan gachul xigibdi gipelwa dang, shkortang sarwir gokhi chakpo chakpar shigi. Chapsi jing ganchim takchik dang karwa dang, sakung jay kongrtuk saka jing ganchir dang, dekaga kongrtuk saka jing ganchir nimbab namu shibba. Цанхэ гэм танжур нямгэл шэхэ чэрэг дунгаа дэн, штаркэл вчэндум зэфтун дэ хэн хун ба. Чэжуг шкэлхун гэн зэфтун дамзэн наму шэ дэ, дэн дэн сэжун гэх чэгчэн гочэл гуд, рэмбаг чэг гэ рэмбаг чэг нзэн ба дэн, рэмбаг рэрэв жэн нэр нэмбэв, мэрна юнг чэ ням дэр гэндэг дунгвэй, вшэв ю наба чэбэр вшэнэй. Насэл нганжум чэ чэдэн тапсул вшэва, сапэл вшэ бэ рэнгэл гмэнгтэв дэн, вчэнг гмэнгтэв, гэжул гмэнгтэв чэ ебэр жэл гэй.
1: Дагэвэй цэй чэвдэн нэн. Shangchen Taito Lekong Jie Samlu Chamsil Shabi Yigmo Da Jiri Cong Da Li. Jie Chushu Jie Xi Jinping Ge Samlu Chamsil Shabi Gwer Ge Jibshil Ge Chen Dang. Zhongguo Gongchen Dang Ge Samlu Chamsil Shabi Suli Turbjong Dang Lakhtar Dang Sib Shiba Dang. Nibi Lung Gye Reng Ge Shangchen Taito Lekong Jie Samlu Chamsil Shaba Jibi Nitsil Chabzhik Shi Di. Nyam Nyong Dang Shetu Jiri Dang Zunad Lingan Gwo Jiu Shi. Cong Da Li Fdan Tuna. Menger Samlu Song Zin Dang Hongdi Fdan Lang Zhutsil Lekjir Jin Ne ngonje dikhub gangrong dang darna ngarli gigil chi nimilung gerang shangchen taitog le khonje samlu chamslun zikchung gar genam shkan de dang jongli che zhigchi teje ngarli sapli shi khang dang yu lishil bi samlu tambo dang chotsl ngi nir anam jir lagbu ji yim bi ajerim je kharu jiang ta dang wa dang le khonje nangsl tamir ji lag dang le jib le tu je nam ba nin jer ji zong da jer tab shtebi chon yong la shamdig shi bi pandi ngarli ngwasl yin chong de li nan ji dan ton
2: 제초주제시 당연 립실비 삼루 참스게 네츠라 20 년시 샤빈 접토나 임법시니 안나도나 제브셔당 20 년시 르지 땅골 지금지 외출지제 덥슴 도듬시기 총대스탕 소리가 때문에 도브종 땅 르트르 땅스셔바당 제룡케 리콘 땅 레톤데 크게 삼루 참스 샤비 롤릉 아제리 총다스캅 땅피 골드 임법 나무셔바 리콘제 삼루 참스 제무 돈토도 쵸버 근데 동게라 상친제 응이유라 네츠라 강즈그니 삼루 참석 접사와 나초 셰프팅강 럭버 드바당 상친의 타투 리콘 접사와 나초 비즈토비군이 페지선 루버 근데 동기 비랑 샤던
0: 에다르가비 칩집진이 와르트 르마소르 랑충 크치쳔비 상친 용치 차진 토비 쇼디 랑업진치 종치 등 클럼비 당당 망초치 샤프시 때니 토마디 돈치 피나 상친의 신능 거름바 수수 등산지 치르통 섬잡 접질라 닐림시 바당 당연 립실 바당 망초 마탕 섬처 거통 섬자 돈지라 샹덕시올라 샹친드람비 땅접부 예스 잔징초위 냠출 예심 찬인토브니 당연 땅 망초 용도바 땅 용지르 가와 용으로 레와치체 조시담비 침지 흩다져요라 얼마소 그제 땅땅 망초체 샤시 땡니체 디땅땅부 사지 소수 땡지르 땅거 로지 소수 캉땅 냠는 캉소 쉐니클 집든지 요바 땅 디땅니비 샘지 침지치 땅거 소브자 총지 땅 엄마체 가스터 쳔보소 체든 와르통 정입전데 니빠 판츠노 사브리셰비 땅땅 망초체 샤시 쇼디 그제식 잡요레 상니 데키 잔직 땅 피집 집지르 노르슬 소고 데크 망피 냠터 리스 돈초 라르케데 땅니 휘엔스노 예살라르테니 클 땅어종 샹땅 데와치체 땅땅 망초체 샤시 예시 피슨 토르 동지 그츠셰피 딤총스 땅거 조도 니무 셰구 나 박사지피니 응어투르 남피 잔직 초이 지그제르게 셰르게 돈요레 쇼디 랑진체 땅땅 망초체 샤시 데니 임비 르마소 그치 조초 땅 웨므 냠즈 산초 njomu sukje tongkong dagdabshini, mangchukje chimshik chundi, yinam janjir guani, marigam thandil dang chinkam chadruk lhubsu, mangchuk lak chichung shepa sukje shegobini. ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ

0: 저기 쫄라스 관도 담치 이게 땅내에 대해 큰게 질라라 어 하만데 땅가 세와서 하만데 땅가 지금들은 어 전직들 기파라 방향나 랑크 상도 제정에 그때마치 하만이다 코치들은 예치가 차다는 것은 너무 생각도 이제 보면 자기가 좀 버다 지금들은 다 생각과 냈던 달라스 거 끊고 끊어지게 나라 하마티 셸이 하마티 처리 나 동행 가슴이나 담치 셸이 담이 또 모르잖아 생각마 기론데 있는데 나랑 게 삼나
1: ᱡᱮᱭᱟ ᱨᱮᱜᱟᱱ ᱞᱟᱠᱣᱟᱴᱤᱱ ᱪᱮᱛᱟᱱᱤ ᱛᱟᱢᱡᱤᱱ ᱛᱨᱤᱛᱤᱨᱟᱝ ᱜᱟᱞᱮ ᱪᱤᱱᱫᱟᱵ ᱡᱤᱛᱮ ᱪᱤᱢᱪᱷᱚᱝ ᱞᱚᱥᱚᱱ ᱫᱟᱜ ᱠᱟᱪᱤᱱ ᱨᱟᱝᱡᱤᱱ ᱠᱚᱱᱤ ᱥᱮᱥᱢᱵᱟᱨ ᱛᱤᱛᱚᱱᱟ ᱫᱚᱢᱩ ᱠᱟᱪᱤᱱ ᱡᱤᱨᱟᱜ ᱪᱚ ᱪ
0: 나츠코나르다 다그 환주르크 차니니 다 나츠코 점성그 자칭글라카네 랑동 타스마오너 다디 점성 가즈크 다 동치르체사라 다치보다 이자 다치드르즈나 리미가 카군 조사도 못 했어야 됐고 아랑기 랑덕 접근 레스타 아초 제르마세라 카코리 됐구나 디나나타 아초 다 김성구 소속의 지금인 김성구 소속의 약적 특검이니 남반도 몸만 보지 욕. 요또나 다치 나랑 그 삼친다모냐 다 샤이텔라 티토나 바클다 당이 고니라셔선 바이. 다친들이나 아랑게 김성구 초와가 가르비 방향으로 초친들 남이나 두고네 다레타 다 아랑 디충 이치즈 구이데 아랑 그 샤이텔라 드그르고 마포즈이 투라 텔라 갑다 마포즈이 투라 디 쳔쿠마 지든 마포즈이 투라 테토냠토 치그르 소종 그 치그르나 아 타코르 그 다 갑다지나 그 호 테토냠토 소종 치기 고니나 텔라스파 아 다 소종 고노 원엔도 마히나 테토냠토 다치 네탕 마시에서 고노 치 샤이 그 소종의 고리 치 카튼 던지나마 테토냠 데레 드그르고 치나마 모가 차 그러나 짐버트 다른 그 워드 도미스티 토나요 노가다 김르 뱅커 총스메나다 샹창지나다 아다들라 속과 소정들라 속과 짐버드기 지금 짐터 세이초 나름 시샤크라 세트라 세컨드지나 다 지금으로나 점정도 관주리나 좋고 점정도 차팅 처모적인 나라 데 디초크 지금은 니바도 디초크 지금은 차지도 먼저 상가
1: 네디치 Жей кочинчи гандатны татерингэ капдагы корм жерим дейчи кахсату госа янажи кахсыбе госа яна ганыкы жинтержишэнан дочтымок
0: Да крем мек бата терэн лоджигын тата капдан ди тада пачер ти ачэжетин гочэ кыркалэлэ драма тамозыклык тара да Tāngā ngāngi tāngā qīm tōng tōg sōg kōr kāyōng sīngā rīma zhōng dhīg rāndi jāng shūg lā sōg kā tōmō tōmō dhīng wī xīmē kā tā tā jī māni tāng ngāngi lā kā nī dī lā kā xīv jāyīn dī lā kā wā kā chā chūgāy nā chūg ngāngi tā chāhtungāy
1: Oya oya. Жи гыргын квадынчи тани гыргынга капда яну терин тисул коркып сену нятхваны квадынчи сеннэйн маңва сава ламду дотын тындып тани ячи гандык кунаша куну чимсон товсуг чанди бапа ичи гу самба ю кэсэ куну бапа тавзинг андивиз гын жоң ирмэндэн сеннэйн.
0: Я я квадынчи
1: квадынчи. Я ганда капсы дему.
0: А дему дему
1: я я. Я я.
2: Ardamla ribi zhongjir thumla khuja yin dangol
3: Khzamal lungi zhangbi chhamal shkalam jya shalang
2: Hosu khiji shalang
1: Yaxir dengge sankunan jinamba kongni dirangge losun khuja shalang ga chanban davjili dalini Та чимдэг намби чимсэнг ловсууг чулэнди эвсэний ганразыг тун гугэс гун улангзэнда дэнгтэнди эчу чимсэнг ловсуунда чвшэлэ юнэр. Та чимцэнг ина чук хамаз гамцэнш ячина рэнг вэбтэг варжил тэнгтэнэ гэргэнз гамцэнш ячина рэнг лума. Да тамчиг гуг гзэмтэнг мэгжиады чизгэнэр зэна мне газг мне юка юндэнзэг жэсэн эчу дэр. Тэнэ гзэмтэнг мэгэлэн дэнгтэнби та сусууг кэрг 코르기라 소소가 채치 엄그슴디 라카 니와 토누글라카